በደቡብ አፍሪካ ባንጎላ በሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነጻ አስተወጡ ድረስ መላው አፍሪካውና እስያኖች በአለም ሸንጎ በኩልነት ደረጃ ድምጻቸው እስኪገመጥ እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል። እኛ አፍሪካውያን ትግላችንን አናቋርጥም። በመጨረሻም መልካም መጥፎን ድል እንደሚነሳና እኛም እንደምናሸንፍ ጥርጥር የለውም።

የኢኮኖሚክ መሳሪያ ነው። በአዲስ አበባው የአፍሪካ መሪዎች ጉባኤ አፍሪካ አገሮች ዋና በቅኝ አገዛዝ ስር የሚገኙት አፍሪካውያን ካሉበት የባርነት ቀንበር ነፃ ለማውጣት በሚያደርጉት ትግል

ሲስማማ ስለሆነ መላው የተባበሩት መንግስታት አባሎች ተቀብለውት ስራ ላይ እንዲያውሉት አጥብቀን አደራ በማለት እንለምናለን። ሌላ ምርጫ ካለ የደቡብ አፍሪካና የፖርቱጋል መንግስታት አገሮቻቸውን በኢኮኖሚ ረገድ ለማድከም የሚፈልጉ አይመስልም። እድል ስናገኝ ጊዜ ሳያልፍ የሚቻለንን ሁሉ እናደርግ። ደስ የማይል እርምጃ ከመውሰድ እንዳን

አላገኘም። ይህ ነው ታላቁ ፈተና። ከጥፋት እንድንድን ከተፈለገ የእግዚአብሔርን ሕግ ተከትለን አብረን ተባብረን የተቻለንን ተሻሽለን መኖር አለብን። ለመኖር ከፈለግን በእግዚአብሔር